ጤና ይስጥልኝ አድማጮቻችን፣ እንደምን አደራችሁ? ይህ የዋሊያ ራዲዮ ድምጽ ነው። የዋሊያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

ተመስል አድማጮቻችን እንደምን አረፈዳችሁ። ይህ ከዋልያ ሬዲዮ ኢትዮጵያ ድምፅ ስርጭት በአማርኛ ቋንቋ ከ10 ሰዓት እስከ 11 ሰዓት ይዘጋጅ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። እንግዲህ ዛሬ ለቱ እንደኛ አቆጣጠር ነሐሴ 30 ቀን 2018 ዓመተ ምህረት ሲሆን እንደ ፈረንጆቹ ደግሞ ሴፕቴምበር 5 2026 ነው። እንግዲህ አድማጮቻችን ተለምደው ስልክ ቁጥራችን 0711-6400-444 ለበመደወል ሐሳብ አስተያየቶቻችሁንም እንድታካፍሉ እንዲሁም የዝግጅታችን ተሳታፊዎች እንድትሆኑ ከልብ ጋብዛችኋለን። መልካም ቆይታ።

0: እሺ አድማጮቻችን በድጋሚ እንደምን አረፈዳችሁ። እንግዲህ በዛሬው ዕለት የተለያዩ መልእክቶች ቀጥታ ከዚህ ከስቱዲዮ እና ከእናንተም በስልክ የሚቀርቡ ካሉ እነሱን እናስተናግዳለን። በቅድሚያ ያለው መልእክት ይህ የምንገልግልበትን ሬዲዮ ጣቢያ የተመለከተ ነው። እንግዲህ መስከረም 19/2026 ያው እንደ ነጮቹ አቆጣጠር ነው ይህ የሬዲዮ ጣቢያ 30ኛ ዓመቱን ያከብራል እና በዚህ ፕሮግራም ላይ እኛም እንድንሳተፍ ጥሪ ቀርቦልናል። እንግዲህ ጥሪውንም ተቀብለናል። ነገር ግን አሁንም አንዳንድ እናንተ አድማጮቻችን ድጋፍ እንፈልጋለን። በተለይ በዕለቱ የኛን ሀገር ባህላዊ ምግቦች አዘጋጅተን እንድናቀርብ ነው እንግዲህ ከኛ የሚጠበቅብን። በተለይ ደግሞ እኛ በዚህ ሬዲዮ ጣቢያ ረጅም ጊዜ ስንገለገል የቆየን ወደ 20 ዓመት ገደማ አብረን ስለነበር እንግዲህ በዚህ 30ኛ ዓመት በዓለም እንዲሁ አብረን በዝግጅቱ በመሳተፍ እንዲሁ አብሮነታችንን መግለጽ ይኖርብናል። በእርግጥ ጥቂት ተሳታፊዎች አግኝተናል። ነገር ግን በቂ ስላልሆነ በለቱም ደግሞ በስፍራው በመገኘት የተዘጋጁትን ለታዳሚዎች መቅረብ ስላለብን አስተናጋጆችም ስለምንፈልግ አሁንም ኮንታክት ታደርጉን አሳስባችኋለሁ። እንግዲህ በመስከረም 19 ከ15 ከ22 ሰዓት ነው ፕሮግራሙ የሚኖረው። የተለያዩ ፕሮግራሞችን የያዘ ነው። በለቱ ኦፕን ኤር ራዲዮ ነው የሚሆነው። ከዚህ ከስቱዲዮ የሚተላለፍ ፕሮግራምስ አይኖሩም። እዛው በዓሉ የሚከበርበት ቦታ ላይ ከዛው ነው ሬዲዮ የሚተላለፈው። ስቱዲዮ እንደውም ለጎብኚዎች ክፍት ይሆናል ማለት ነው። በዲጄ የሚቀርቡ ዝግጅቶች አሉ። የምግብ የመጠጡ እንግዲህ ከኛ በተጨማሪ ሌላም አለ ማለት ነው። ስለዚህ በዚህ እንድንሳተፍ ማስታወስ እፈልጋለሁ። ከዚህ ጋር ተያይዞ እነሱም ለ50 ሰከንድ የምትቆይ ማስታወቂያ እንድናስተላልፍ ስለላኩልን እሱ እንድትከታተሉ ጋብዛችኋለሁ።
1: Das freie Radio für Stuttgart wird 30 Jahre alt. Seit unserem Sendestart am 28. September 1996 versorgen wir die Region Stuttgart mit Informationen über Kultur, Musik und politische Themen. Über 200 Sendungsmachende sorgen dabei für Abwechslung und ein diverses Programm, das ihr so garantiert nirgendwo anders findet. Herzliche Einladung zu unserem großen Sommerfest am 19. September. Wir feiern 30 Jahre freies Radio für Stuttgart mit euch. Kommt vorbei und genießt leckeres Essen, Musik und Live-Acts. Gefeiert wird im Hof und im Foyer in der Stöckerstraße 16a. Mehr Informationen findet ihr unter freies-radio.de.
0: እሺ አድማጮቻችን እንግዲህ ፕሮግራሙ ይቀጥላል። አመልክቱን በድጋሚ እንዳትርሱብን እኔም ማስታወስ እፈልጋለሁ። እንግዲህ በዛ ለት የተለያዩ ፕሮግራሞች ይቀርባሉ። ይሄን የሬዲዮ ፕሮግራም እናዘጋጅበትን ስቱዲዮች ሁሉ የመጎብኘት እድሎች አሉ። ከአዘጋጅና አቅራቢዎች እንዲሁም ሞዴራተሮች ጋር ሁሉ የመታወቅ እድል ስለሚኖር በለቱ ፕሮግራሙን እንድትከታተሉ አስቀድሜ ጋብዛችኋለሁ። መልካም ቆይታ።

0: ሃሎ ጤና ይስጥልን ቅርስ አድማጮቻችን ስልክ መጥቶ ነው። ሃሎ ይሰማሻል? እንሄድ።
1: ይሰማኛል ጤና ይስጥልኝ። ሰላማዊ ትባላለሁ። አንድ መልእክት ነበር ዛሬ ላስተላልፍ የምፈልገው።
0: እሺ ሰላም ማስተላልፍ ትችያለሽ? አየር ላይ ነሽ ከተታ መልእክትሽን መጀመር ትችያለሽ።
1: እሺ ሰላም ስቱትጋርት እና ከነዋሪዎች እንደምን ሰንብታችኋል? በነጻ ሀሳብና በሰከነ መንፈስ ኢትዮጵያና ኢትዮጵያዊነትን ለማድመቅ አርቲስቶቻችን ወደ ሽትጋርት ልቅ ብለውልናል። በብዙዎቻችሁ ዘንድ የሚወደዱ የኢትዮጵያ የኮሜዲና የኪነ ጥበብ ምሽት በደመቀ ሁኔታ ሊቀርብላችሁ ቀኑ ተቆርጧል። ምሽት ላይ ሳይሆን ያው በተለምዶ ምሽት ስለሚባል ነው። ቀኑ ዛሬ ሴፕቴምበር 5 2026 ነው። ሰዓቱ ደግሞ ከ14 ሰዓት እስከ 18 ሰዓት ነው። እናም የባህላዊ ምግቦችና መጠጥ ተዘጋጅተውላችኋል። አንድ ደግሞ አስፈላጊ መረጃ፣ ዛሬ በሽቱትጋርት የሞተር ሳይክል ውድድር ስላለ አንዳንድ መንገዶች ሊዘጉ ይችላሉ። ስለዚህ ዝግጅቱ እንዳያመልጦ ቀደም ብለው መውጣትን እንዳይዘነጉ። እንግዲህ በቦታው አስቀድመው ይገኙ፣ በቦታውም እኛም እንገኛለን። አመሰግናለሁ።
0: እሺ ሰላም አመሰግናለሁ። አድራሻውን ለንገርሽንም የት ነው የሚካሄደው?
1: አድራሻው በኦልጋ ሽትራስ 96 ነው። አንድ ጊዜ ሽቱትጋርት ኦልጋ ሽትራስ 96 ነው።
0: እሺ ፖስታ ላሳያሉን ጨመርሽ ትነግሪን? ምናልባት ና ቪሚ ሞል ሰዎች ካሉ
1: አንድ ጊዜ ስለልት
0: እሺ ኦልጋ ስትራስ 96 ነው።
1: አይጠፋችሁም።
0: በተለይ ደግሞ ብዙዎቻችሁ ታውቁታላችሁ የደጉ ሳምራዊ ፕሮግራም የሚካሄድበት አቶ ዳንኤል መንገሻ የእርዳታ ማሰባሰብን ፕሮግራሞች የሚያደርግበት አዳራሽ ነው እንደሚመስለኝ የኦልጋ ስትራስ 96። ስለዚህ ወደዛ እንድትመጡ እንግዲህ ጥሪውን አስተላልፈናል። እሺ ሰላም ምትይን ነገር አለ ሌላ?
1: በጣም አመሰግናለሁ ለጊዜው። ይሄው ነው እንግዲህ ዛሬ በቦታው ላይ እንደምንገናኝ ተስፋ አደርጋለሁ።
0: እሺ ኦኬ አመሰግናለሁ። እሺ አድማጮቻችን
1: አመሰግናለሁ።
0: ደስ ይለኛል።

ሻህኖች ቻችን ከስከተለ ያለውን መልእክት ማስተላለፍ እንፈልጋለን። በተለይ በወንድማችን በመሰይ ፍሬሞት ምክንያት ከጎናችሁ ከጎናችን ወራተ ላልተለያችሁን የጽዋ ማህበረቶች እና ወንድሞቻችን እንዲሁም የሰላም ድርተኞች እና ኮሚቴ አባላት የሬምስሙር ክራይስ ኢትዮጵያን ድርተኞች እንዲሁም የሴቶች ማህበረቶቻችን ሁላችሁንም ከልብ እናመሰግናለን። ባለፉት ቀናት እንግዲህ ዛሬ 10ኛ ቀኑ ነው። ሙሉ በአካልና እንዲሁም በስልክ በመደወል ስላጽናናችሁ ከልብ እናመሰግናለን። በተለይ ደግሞ ሀዘን አማክሮ ስለማይመጣ ድረሰው ድንገተኛ ሞት ምክንያት በእውነት እናንተ ተጽናኑን ብትመጡት ሁሉ ሌላ ሀዘነተኛው የሚመጣው የሚቀምሰውን እንጀራ እየጋገራችሁ ወጥ እየሰራችሁ ዳቦ ደፍታችሁ እንዲሁ ኬክም አዘጋጅታችሁ ስለ ጎበኛችሁን ውሃ ለስላሳ ቡና ስኳር ይዛችሁም መታችሁ በእውነት ከኛ ጋር ሀዘናችንን ለማጽናናት ሀዘናችንንም ለመካፈል አደረጋችሁ ጥረት ሁሉ እኔና ቤተሰቤ በእውነት ከልብ እናመሰግናችኋለን። ሌላው እንዲሁ እንደኛ ሁሉ በአካባቢያችን እንዲሁ ሀዘን ያጋጠማችሁ አላችሁ፣ የአባትም ሞት የእናትም ሀዘን ለደረሰባችሁ ወንድሞቻችን እግዚአብሔር ያጥናችሁ እንላለን። እንግዲህ ሀዘን እንዳልነው የሚለመድ የሚታወቅም ተዘጋጅቶም የሚመጣም ስላልሆነ ሁላችንም ሁሉም መጽናናት እንዳለበት ነው እናምነው የምናውቀው። በተለይ በዚህ ጊዜ ቤተሰቦቻ ብዙትን ማስታወስ ያለብን በዚህ በመዝሙረ ዳዊት 23 ላይ ጥሩ አባባል አለ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝህ እነርሱ ያጽናኑኛል ነው። ስለዚህ ይህን ቃል ዘወትር እያስብን ሁላችንም እንድንጽናና ማስታወስ እፈልጋለሁ። አመሰግናለሁ።

0: Looking to rent a car stress-free if you are...
1: Yksta, mä sitä kaiken päivän. Kriikkaa, sikä tilim, pöönnet maltin felgaa, tai mä tuon näkär pinoor. Tihu, ja vintu mä näsin, mä daisan appet, pöönnet mä dänitän naa. Kymmen nauman teikkoa, että elko uutin kaustu mieluun, näkär pöönnet pöönnet pöönnet pöönnet pöönnet አቁቲ መዳኒት ያስፈልገዋል ህክምና ማድረግ አለበት በማለት ለኛም ዛሬ እዚህ ከፓስ ይደረሰ ዛሬ ተሽሎታል ዛሬ በርትቷል ያላችሁ ከዛ ወንት ለቴሌቱ ነታውን እኛንም ተሳውቁን የነበረ ለሱም ደግሞ ሚላከውን መዳኒትም ሆነ ሌላ ነገር ሁሉ እንዲሁ በክሲው ዲደርስ በማድረግ ስትረክ ሙለ ነበራችሁ በእነት ነበያትን እንዲሁም ልጁን ባቢን እና በቅርብ ደግሞ ያላችሁ ተላላቀቶችን እግዚአብሔር ያጽናችሁ እግዚአብሔር ይስጣችሁ ማለት ፈልጋለሁ። ሌላው ዚህም ከቅርብ ከጎናችን በእነት በመሆን ከስራ በመቅረት ፕሮግራማችሁንም እንዲሁ በማሸጋሸግ በአንዳንዱም በመስለል በእነት የቆታችሁን ሀዘን የተወጣችሁና በእነት ስርቀን ሙሉ በመስተንግዶ ከኛ ያልተለያችሁንን ልጆቻችንን ሜላትን መስላሴንና ኒክላስን እግዚአብሔር ይስጥልን እግዚአብሔር ያክብርልን ማለት ፈልጋለሁ እና ሁላችሁንም እግዚአብሔር ይስጥልኝ እግዚአብሔር ይባርክልኝ።

አለን አጭር የሆነ ታሪክ አቀርባለሁ። መታልቀምናስ ኤፍሬም ከናታቸው ከዘራፖንሽ ገብሬና ከባታቸው ካቱ ኤፍሬም ወልዳሃኛ ሚያዚያ 22 ቀን 1952 ዓ.ም ተምረት አዲስ አበባ ከተማ ልዩ ስፍራ 4 ኪሎ ተወለዱ። እድሜያቸው ለትምህርት እንደደረሰ አንደኛ ደረጃ ትምህርታቸውን በትንሳኤ ብርሃን ትምህርት ቤት ያው ረጅም ጊዜ በኖርበትና በሚኖርበት በቀበሌ 31 ያለ ትምህርት ቤት ነው። ሁለተኛ ደረጃ ትምህርታቸውን ኢትዮጵያ ትቅደም ትምህርት ቤት ተከታትለዋል። በሁለተኛ ደረጃ መልቀቂያ ፈተናም ጥሩ ውጤት በማምጣታቸው ወደ ሶቪየት ህብረት ቤላሩስ ዋና ከተማ ሚንስክ ስኮላርሽፕ አግኝተው በመሄድ በማስተርስ ዲግሪ ተመርቀዋል። ከዚያም መልስ ሀረጦር አካዳሚ የአጭር ጊዜ መኮንንነት ስልጠና በመውሰድ በሙሉ መቶ አለቅነት ማዕረግ ተመርቀው ኤርትራ ክፍለ ሀገር ተመድበዋል። በዚያም 19ኛው ተራራ ክፍለ ጦር 41ኛ ብርጌድ የትምህርት ክፍል ኃላፊ ሆነው ሰራዊቱን በማስተማርና በወታደራዊ ስነ ስርዓት እንዲታነጽ ከፍተኛ አስተዋጽኦ አድርገዋል። በተጨማሪም ከፍተኛ የሶቪየት ህብረት ወታደራዊ አማካሪዎች ዘንድ በመመደብ በአስተርጓሚነትም ሰርተዋል። ይህ በእንዲህ እያለ በራሻ ቋንቋ የተጻፈ የፍልስፍና መጽሐፍ ወደ አማርኛ እንዲተረጉሙ ታዘው የትርጉም ስራቸውን በመከባደድ ላይ እንዳሉ በ1983 ዓ.ም የስርዓት ወይም የመንግስት ለውጥ በመደረጉ ወደ ትውልድ ስፍራቸውና ቤተሰቦቻቸው አዲስ አበባ ከተማ ተመልሰው በግልና በተለያዩ ድርጅቶች ውስጥ በመስራት አገልግለዋል። መታልቃ ምናሴ ኤፍሬም ትዳር መስርተው ሁለት ወንድ ልጆችን ወልደው ለመሳመና የሶስት ልጆች አያትም ለመሆን በቅተዋል። በህይወት ዘመናቸው በማህበራዊ ጉዳዮች ውስጥ በንቁ ተሳታፊነታቸውም ይታወቃሉ። በተማሩበት በሚኒስክ ከተማ የተማሪዎች ማህበር ሊቀመንበር ረጅም ጊዜ ተመድሜው ሙሉ ማለት ይቻላል በኖረበት በደብረ ጽጌ ቅዱስ ራኤል ቤተክርስቲያን አካባቢ በተቋቋመው የአብሮ አድጎች ማህበር ውስጥ በስራ አመራር ኮሚቴ አባልነት አሁን ይኖሩ በነበረበት ሰፈር የክብር ደመና አካባቢ እድር ዳኛ በመሆን አገልግለዋል። በወጣትነት ዘመናቸው ደግሞ ለቀበሌያቸው ወይም ማለት ለቀበሌ 31 የእግር ኳስ ተጫዋች ነበሩ። በጠረጴዛ ኳስ ጨዋታም እስከ አሰልጣኝነት የደረሱ ሲሆን በዚህም ለብዙ ወጣቶች ባለውለታ ናቸው። መታልቀምና ኤፍሬም አደረባቸው የጤና መታወክ በሕክምና ሲረዱ ቆይተው በተወለዱ በ66 ዓመታቸው ነሐሴ 20 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። የፈቃደ ሥላሴን ነፍስ እግዚአብሔር በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን አሜን። በሕይወት ታሪክ ውስጥ የተጠቀሰው ዓመተ ምሕረት በሙሉ እንደ ኢትዮጵያውያን የዘመን አቆጣጠር ነው።

እሺ አድማጮቻችን በድጋሚ መጥቻለሁ። ከዚህ ቀጥሎ ደግሞ ምናሴ በህይወት ዘመኑ ደጋግሞ ሲሰማው የነበረውን ሙዚቃ ጋብዛችኋለሁ። ዘውትሮ ይሰማውና አልፋ አልፎም ያ ጎራ ጎራ የነበረ ሙዚቃ ነው። እሱን አሰማችኋለሁ።

እሺ ወጭጭን መጨረሻ መልክት አለን እንግዲህ ከሁሉ በላይ አሁን በድጋሚ የምንለው ከጥያቄያችን ያልተለያችሁ ዘመዶቻችንን ጓደኞቻችንን እንዲሁም ምድርተኞቻችንን ሁሉ ማህበርተኞቻችንን በድጋሚ ከልብ እያመሰገንን እንግዲህ አዘናችሁን ለግለጽ የምትፈልጉ በተለይ መምጣት በአካል መገኘት የምትፈልጉ እንግዲህ ዛሬና ነገ እቤት አለን። ከሰኞ ጀምሮ ግን ሁላችንም እኔም ማህሌትም ስራ ስለምንጀምር እንደተለመደው ከስራ በኋላ በስልክ መጽናናት የምትችሉ መሆኑን ማስታወስ እፈልጋለሁ። እና ይሄን የመጨረሻ መልክ ይሄ ነው። ሌላው እንግዲህ ከዚህ ቀጥሎ እንግዲህ ትማችንን ሀዘን በየቦታው ሆናችሁ ያዘናችሁ አላችሁ ከሀገር ቤት ሰው ካለበት ጀምሮ እዚህም እኛም ከጀርመን አሜሪካም ያላችሁ ፍቶቹ እና ወንድሞቹን ሁሉ በያላችሁበት ጽናናቱን እግዚአብሔር እንዲያደርግላችሁ አሁንም ከልብ እንመኛለን። እንግዲህ ዛሬ ወንድማችንን የምናሴ ኤፍሬምን የስንብትና የማስተዋሻ ፕሮግራም በዚሁ እናጠናቀቃለን። ዘጋጅቼ ቀረብኩላችሁ ዛሬ እናንተንም በመልክትም በሌላም ያስተናገድኳችሁ ደሳለኝ አየለ ነኝ። በድጋሚ መልካም ቀን መልካም ሳምንት ሳምንት በተደመደው በተመሳሳይ ፕሮግራም እንገናኛለን። መልካም ጊዜ።

እሺ አድማጮቻችን እንግዲህ ከዚህ ቀጥሎ ደግሞ በትግርኛ ቋንቋ እየሰጋጀ የሚቀርብላችሁ ኤርትራ ሬዲዮ አለ እንድትከታተሉ እየጋበዝኩ እኔ በዚህ በመናሴ የሚወደው ዘፈን ሰናበታችኋለሁ በድጋሚ መልካም ሳምንት

እዚ ካብ ነፃ ራዲዮ ስቱትጋርድ ዝሆኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀቡ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

0: ይትረፍ እቲ ሕሰቦሞ ሕጂ እዚ ሓረሳይ እዚ ኣብዚ እዋን እዚ ትናቱ ንቡር ናብራ ክገብር ምኽኣሉ ብጣዕሚ እቲ ሰላም ስ እዩ ሰብ ኩሉ ግዜ ክፅሊ ከሎውን ሰላም ይሳይ ዝገብር ሕጂ እዚ ፅቡቅ እዩ ሕማቅ ኣይኮነን ክይንኡ ክትከይድ እንተደኣ ኮንካ ኣብ መንጎ መንግስታትን ሃገራትን ናይ ሰላም ንዝብ ተፈጢሩ ከምዚ ጀሚሮሞ ዝነበሩ ማለት እዩ ግን መንግስቲ ኢትዮጵያ ይኹን ወላ ናይ ሻዕብያ 218 ተበፂሑ ዝነበረ ስምማዕ ደይ ንፈልጦ ማለት እዩ ዓሰብ ሂበካ ባፅ ሂበካ መፍትሕ ሂበካ ዝበሃለሉ ዝነበረ ሽዑ ኢትዮጵያ ዘይተጠቀመትሉስ ኣብዚ እዋን እዚ ንባዕሉ ባይታሪ ብሉ ተቃወማ የ ኢሉ ካብ ብፆቱ ተፈንኪሉ ድዩ ተፈልዩ ኢትዮጵያ ዝኸደ ምስኡ ስመመ ክትገብር እሞ ዓሰብ ዶ ባፅዕ ዶ ገለ ንክትብል እዚ ስቕልካ እዩ ኣብ ኢትዮጵያ ኣኼባታት ዝገብሩ ሰባት ክነግረካ ዝኾነ ሓደ ናይ ከምዚ ፓብሊክ ሪሌሽንስ ዝብል ዝኾነ ማዕከን ዋላ ከምዚ ሬድዮ ኤርትራ ጌርካያ ዘለካ ንኣብነት ልቸሳ ኣውፅኢካ ኣነ ሰባት ኣብዚ ከተማና ክመፁ እዮም ኣኼባ ንክገብሩ ቦታ ከጣጣሐሎም ከርዮሎም ከዳልወሎም ኢልካ ወረቐት ተውፅእ ብከምኡ ናይ ድኻምካ ናይ ገሊኻ ብከምኡ እዩ ኣብ ኢትዮጵያ ዝኸይድ ዘሎ መንግስቲ ወረቐት ስለዝሃበካ ጥራሕ ኣይኮነን ሕጂ ኢትዮጵያ ምስከካ ምስ መንግስቲ ተራኪብካ ማለት ኣይኮነን እዚ መንግስቲ ኢትዮጵያ ኦኬ ትመፅእ ተቃወማ ኢኻ መፂኢኻ ኣብኡ ከምሰብካ ማለት እዩ ክንደይ ናይ ኢትዮጵያ ናይ ሱዳን ናይ ኤርትራውያን ሱዳናውያን ተቃወምቲ መሊኦም እዮም ዘለዎ ኣብ ኢትዮጵያ መሊቲ ባይታ ዘለዎ ከተዘክድ ተ ኮንካ ኣብ መንጎ ተቃወምቲ ሱዳናውያንን እቶም ኣንፃር መንግስቲ ሰራዊት ዘለዉ ማለት እዩ ኤርትራውያን ኣንፃር እሰያ ዘለውን ክትሪኢ ከለካ እ ኣብ መንጎ ኤርትራውያን ዘሎ ኮ ኣብ ሱዳናውያን ኣይግበርን እዩ ኣብ ኢትዮጵያ እዚ ኣብ ኤርትራውያን ዝገብሮ ዘለዎ ኣብ ኢትዮጵያ ንክቃለሱ ኢልካ ክትፅበ ብጣዕሚ ርሑቅ እዩ ማለት እየ ሕጂ ተሕሶቦ ኣ
1: ወለዚ ሓደይ ፅቡቅ ናይ በዓል ሱዳን ሕጋዊ ተቐባልነት ኣለዎም ብሕጋዊ መንግስቲ በዕሉ ዝኣክል ኣፅዋር ንህቦም ኣሎ ጥሪ ኣጣራፋናኑ በበይኒ እዩ ሓንታ ዝበልከ ሕጂ ንምሳሌ ኣብቲ ናይ ምፍልላይ ንሕና ኤርትራ ኢሳያስ ከነልግስ ኢና ንደሊ በር ኤርትራ ክተልግስ ኣይኮነትን እቲ ደላይ ፍትሒ ዝቃረስ እዞም ኣብዩ ዝብ ዘሎ ግን ዋላ ዓሰብ ውሰዶ ቅድሚ ሕጂ ተጠቐምናሉን እዩ ዝብል ሕጂ ኣብዚ እዋን እዚ ግን ንሕና ልእላውነት ዋላ ምስቲ ፅምዶት ዝበሃል ዘሎ ብወገን ናይ ተቃለስቲ ንፍትሒ ዝድግፉ ነገር ኣሎ ሕጂ ኣብዚ ዛዕባ ናይ ልእላውነት ግን ኢሳያስ ድዩ ኣብ ልእላውነት ተመሊሱ ተቃለስቲ ንፍትሒ ኣብ መትከሎም ኣለው ምክንያቱ ታይ ኮን ዘለዮ ዝለካ 218 ተደምረና ድሉ ዓሰብ ተደሊካ ባፅዕ ተሊካ ክብል ከሎ ሽዑ ይኣክ ተላዒሉ እቲ በተቃወሞቲ ደላይ ፍትሒ ጠጠው ኢሉ ዓሰብ ኤርትራ ዓሰብ ኹን ባፅዕ ናይ ኤርትራ ናይ ህዝቢ ኤርትራ በር ናይ ኢሳያስ ኣይኮነትን ልእላውነትካ ኣይነክብርን ሰላም እወ ልእላውነት ግን ኖ ኢሉ ጠጠው ዝበለ ኢሳያስ ግን ዓሰብ ተሊካ ባፅዕ ተሊካ ኢሉ ሕጂቲ ደንበ ተቃውሞ ኣነ ብናተይ ኣረኣያ ኣብ መትከልሎ ኣቦትኡ ኣሎ ልእላውነት ዘይምባሃል ዋላ ምስ ህወሓት ዛመድ ዋላ ምስ ህግደፍምስ ጉጅለ ህግደፍ ዝምድና ግበር ህወሓት እምበር ልእላውነት ኤርትራ መትከል ዘይለወጠ ካብቲ ናይ ህወሓት ስለዚ ጉጅለ ህግደፍ ናብኡ ዝብለስ ዘሎ እምበር እዚኣቶም ኣብ ፅሕፈት ኣስመራ ቤት ፅሕፈት ትኸፍተሉ የለን ምስ ጉጅለ ህግደፍ ዝምድና ክገብር ዝብል የለን ግን ብመገዱ ኣብ መገዱ ኮይኑ ከም ቀደሙ ጠጠው ኢሉ ክቃወም ምባሉ ኣቦት እዩ ዘሎ ዝብል ርእቶ ኣሎ ኣነ እውን ከምኡ ዝብል ርእቶ ኣለኒ ሞ ነዚ ከመይ ትርዮ ምክንያቱስ ጉጅለ ህግደፍ ቀደም ሸይጥዋ ነይሩ ከም ዝበልካዮ ኣብዚ ኣነ ዝከረኒ ኣብዚ ጀርመን ኣብይ ዝመፀሉ ግዜ ዝመፀሉ ዝነበረ ዓሰብ ተደምራል ከሉ ምድማር የለን እወ ምድማር ሰላም ምስ ኩሉ ምድማር ዘይብሉ ዓሰብ ከዓ ናይ ኤርትራ እምበር ናይ ኢሳያስ ኣይኮነትን ኢሉ ሰላማዊ ሰልፊ ኣብዚ ጌርና ነርና ፍራንክፎርት እዚ ክብለካ ዘለየሞ ንምዚ ተተሓሒዙ እቲ ድሕነት ናይ ሂወት ናይ ድሕነት ኣብ ቦትኡ ተሰማዕና ኣለና ልእላውነት እዚ ምባል ምስ ህግደፍ የብለካ ድዩ ደጋፍ ናይ ጉጅለ ህግደፍ ደጋፍ ናይ ኢሳያስ የስምዕ ድዩ ኣነ ሓደያ ግን ተረዲእስፋ ኣሎ
0: እዎ ፅቡቅ ኣለካ ሕጂ ንሕና ክንኣምነሉ ዘለና ነገር እንታይ እዩ መጀመርያ እሳያስ ወላቲ ናቱ መንግስቲ ድዩ ናቱ ውድብ ማለት እዩ ሕጂ እሳያስ እድዩ ተቐንዲ እሳያስ ንልኡላውነት ኤርትራ ይጣበቕ ወይ ይከላኸል ዝብል እምነት የብለ ኢና ነ ምክንያቱ እቲ ኩሉ ስራናዮ ጎዕዞ ናይ እሳያስ ስራይ ካ መራሒና ህዝቢ ኤርትራን ኢትዮጵያን ክልተ ህዝቢ ዝብል ገለ ኢሉ ዓብ ኢሉ ዝተዛረበ እዩ እሳያስ ማለት እዩ እዚ ጭብጢ እንዳይ ኣለወካ ስኻ ምስ እሳያስ ተፀሚድካ ንልኡላውነት ሃገርና ክንከላኸል ኢና እሳያስ ከምዚ እዩ ገለ ኢልካ ዋላ ካብቶም ደንቢ ተቃውሞ ሕጂ ናብ እሳያስ ዝፅጉዑ ናብ ፅምዶ ዝፅጉዑ ሰባት ብጣዕሚ እዩ ዝገርመኒ ማለት እዩ ንእሳያስ ከመይ ገርካ ኢካ ተኣምኖ ልኡላውነት ኤርትራ ይከላኸል ክትብል እሳያስ እኮ ንታክቲክ እዩ ዝጥቀም ዘሎ ሕጂ እዚ ናይ ኩነታት ናይ ኣብኣሕመድ እተተሳሂሩ ድዩ ተተቀይሩ ድዩ ስርዓ ኩነታት ናይ ኤርትራን ኢትዮጵያን እተተቀይረ እሳያስ ነዛ ኤርትራ ብምላእ ሒዝዋ ናብ ኢትዮጵያ ከም ኢትዮጵያ ድዩ

0: Karena sudah macam saya kira itu balse abdu naya saya agenda ya Allah. Kuno gizya terakhir tu saya juga berzallah malah tu. Haji tanah itu sumdo bin, ane bukami ya zil ya masalahka. Sumdo nanti hisbi, nanti lokal malah tu. Abdu khabar berzallah hisbi. Entah sila juga berapa yo besan kena ikut tu serat. Assalam ay kunat kuno zina ber nubu bali malah tu. Haji zia, okay, na ana kan takam ti. Sebab tu dia nita kamalan tangan gabung nubu kuno. Salam terakhirullah Abdul Eritrean Ethiopia. Dob Eritrean Ethiopia nta ane zafalta way sahat falta dob malat indiu baabiu nukhlu tu hagar zat asasit zarahu hajiz hizb ze salam kabra khaba nahna ta fam taqawum tinta ham gabun dakhil tu sarat hikda ne kontaktik fatir wa zallah ko khawun khayu nazi sumda ze sabah ko fursawun khayu sara kin unta gabun unta khayu zallah
1: قدم بس احفادات اب محدار هو حات اب سلطان عبد النبر له طرح زي كونس اب غزي خيناتون تدلاي فتحي تتقالات نفتحي اب غودن حزب تقراي نيرت زبزح كله تي زي نبر قفعن اصار بجل هقدف ينيرو حجي كاب نوجل هقدف نتي دلاي سلامن تقالات نفتحن زياده يقربو مزيوم زبدها كما كتم معاك تمام ابلو دلكا مزوم زخونه تكتيكا وركبات ديالك كاين دلكا كتبعصم سوم نروح حوميهم سوم نروح حوميهم تعذقوا رواد الله كاب كاب كاب حمى كاب حمى زي عينا حمى حيش بمبال مس بيجي له هكذا زمدة لا جرب له كاب أبي تسمع قريته مالتي سوم كاني نزي زقوا رواد الله حجي نروح حوم كله نحنا كنربح كنا بالك مزي عطهم كتاك تاوي سيستم جرو تي تعالى سنة فتحي ركب قبر يوم لندي
0: أتو هكذا زبال الجزار وسو هكذا سي حاله اب ارترا خوينو نتي هاجر زعما حاضر زلو نسلايو نفتو حاله سرعاتي هدفنا انا ندم بتقاومو هاجر اول زب كن قبل انا تيلنا عندي سبات حراي مبولو زب عبد المركات لو تغراي نقلت تجميع حاله مسبب حاله مس ابي احمد يزلو حجي نحنا نتغراي نسال الله مغنياتي بلنا تغراي نحن تزبون نحن توم كم ود تزقط أمام كنا تعرف كل تشحن أسرة كان أي نغي دقم ناب سياس ديو ناب كان تسجعهم سرباي نخو قبريو تزقبر وزلو نزي أم ما كان سغاز نبرو كان حجنا عمتان صح جزوها تقول ده كاتر دي أم أجوها زبلو غاز نبرو لو من سياس كيف كم تقولون ترى كان نجزار وصل تقدم عم سلزلو نحن نتوخنا تات نرابحة حزبتات نمغيار رد زمجنا خا قال يا خا مس تتجري زو بالكتو مس أبي أحمد زلا ديو مس قال زلا ديو خا خلته ك ك ك ك قبل زلا كم على ديو نتجري أبو نتاع خا خو تحميون أبي سياس سل سب قول سب سل زو قبرو أول كنا حجينا إسران قال أنا عمتي حب حلو خان يرام أوفيس ديو خمسة زوار كام على ديو نتاع تتكيم كابد شو نتاع غير كاشو وانصار سياس ولا عندي زوار كام بكام ترنافون دخوم يو كندز سايز ساي عينا ولا أجل تقرأين نبع على زلات وما خنثات نزلنا خد قتني يا مس السياسة تجمع عزلا نبع على ست تجمع يا مالتي وتحدى كفار التسلي خير وتخالق الله تخال زخاف زخال زقال يا مس أبي عمد كينو عزب نخو السد يو سب على سب كان مالتي اليوم علنا أجل توم تقرأ نجزار وسام بالأولى ونت يتراز أمنون ذي أمنون كينو يوم نصب كينو تي مرجس من يوم ذي أمنو من يوم الأولى ونت زخبرو من يوم هجينا هاي تقالوا قديف كان نبع لنا نحنا تعب صورة خوفي قصر الله إسياس نبع له تان أولا ونات إلترا يخبرا دو يحلوا دو عادي حطو إذا
1: أوكي لنا مالك عبدية عبدية أقول لها دحان حجي بزعبا أنا إسياس نتصر مرقص إجالي كان لا إسياس بزخونه مبزحته بزخونه إسياس إلا ونات إلترا ربح إلترا كان زي سارك سنة حمشان عام تاريخ الناي تدمرنا الأفقون هرمي تأشوف بزعبا بعد ما زقدس هاي كونن إليو إزي أربعة ثلاثون قرلو حيجي عبدونا يتقرأي قن عبدونا يتقرأي أمسي خيالا حتى ندار كل خمسي خيال أتو هو حوهات ولا يجمع عمبر أتي تجمع مسبلس قلنا خير زلو ليلا ونزي إرزي أمني بعد ذلك ينوحي حسر ينوحي حسر عسب ولا إرزي تزيكون عسب ك ክልሕ ዘይና በዓል ገብሪ ኣስራት እንድሕር ኮይኖም ከኣኒ ጉጉይ መርገፂ ኢና ወሲድና ኢሎም ዝተዛረቡ ሰባት እዮም ዋላቶም ካልእ ስዒቦም ዘለዉ ድሕር ኮይኖም ውን እዚ ዝብለዮም ሕጂ መሰይ ናይ ክሰርሕ ቅርብ ምክንያቱ ምስኡ እንዳሰርሑ ከሎ እትኦም ከብሎ ስለዚ እቲ ብዘርባሕካ ክሰርሕ እቲ ዝበለፀን እቲ ዘዕውትን እዩ ናፅነት ኤርትራ ልላውነት ኤርትሮ እዩ ስለዚ ኣብዚ ኢና ክንብል እሞ ሕጂ ቁሩብታ ግዜ ትውዳእ ኣላ ሞ ንምዝያ መታን ክስታይ ክንገብር ናይ ሓደ ሓሙሽተ ደቂቅ ሽዱሽተ ደቂቅ ዝኸውን በዚያ ጌርካ ዋ ክድም ድማ ክመርኣ ጌርካ መርኣ ጌርካ ምስያቶም እቲ ዝያዳ ክቅርበካ ዝኽእል ምስ ግደፍ ስለዝኸደ ዘይኮነስ እቲ ልላውነት ናትካ ዘኽብር ብዝገበርካ ጌርካ ከማ ነባክኮ ተምፅእ ቀደም እውን ስለተቐስካዮ ብሕመቕና ይናበር ናቶም ኣይኮነን እሶም ከዓ ንረብሖ ገብርሎ ሞ ንረብሓ ትገብር ምግባር እዚ እንታይ ፀገማት ስታያት ኣለዎ እዚኣ ክብለካ ዘለየ ሞ ምዚኣ ኣተሓዛ ቢልካ በዚኣ ክሳይ ክንገብር ኣለዋ እታ ግዜ ከምቲ ፀባብ ነዚ ሓንቲ ሰዓት ካልእ ግዜ
0: ንምላፅቡቅ ኣለካ ፅቡቅ ኣለካ እቲ ታሪክ ናይ ነፍሶ ከብሰብ ክትርኢ ኣለካ ማለት እዩ ንኣብነት በዓል ገብታቸው ረዳሲ ኣብ ገድሊ እውን ተራ ዘይነበሮም ሰባት እዮም ኣጋጣሚ ኣብ ስልጣን መፅኦም እዮም ኣብቲ ግዜ ናይ ትግራይ ድዩ ናይ መቐለ ማለት እዩ በዓል ጀነራል ሳትካን ክትሪኦም ከለካ ኣብ ግዜ ኩናት ናይ ባድመ ዝነበረሉ እዋን እውን ንዓሰብ ጥራሕ እንዳበለ ዝህውትት ዝነበረ ሰብኣይ እዩ ማለት እዩ እዚኦም ሕጂ ከመይ ጌርካ ካ ክትቃለስ ንድሕነት ህዝቢ ትግራይ እውን ደይሓስቡ ሰባት እዮም እዚኦም ስራ ክትቃለስ ተ ኮይንካ ናይ ባሓቂ ተቃለሳይ ተ ኮይንካ ምስቲ ረብሓ ዘለዎ ህዝቢ ትግራይ ንኣብነት ከም ህዝቢ ተቃሊሱ ሽርክነት ምስ ኤርትራውያን ገይሩ ነዛ ናፅነት ናይ ኤርትራ ወላ ኣብቲ ኢትዮጵያ ዝተፈጥረ ኩነታት ህዝቢ ኤርትራን ትግራይን ሓቢሮም ዘምፅእዎ ለውጢ እዩ እዚ ሕጂ ሓደ ኣሴት እዩ ንክልቲኡ ህዝቢ ትግራይን ኤርትራን ማለት እዩ ዝኾነ ካልእ ኢትዮጵያዊ እዚ ፋኖ ድዩ ኣምሓራ ድዩ ኦሮሞ ድዩ ካልእ ድዩ እዚኦም ብዛዕባ ኣብ ኩነታት ኤርትራውያንን ተጋሩን ዝፈጠርዎ ኣይ ቅበሎን እዩ ኣይ ግድሶን እዩ ሎሚ ዝኾነ ወዲእ መብዛሕትኦም ደቂ ኦሮሞ ብዛዕባ ናፅነት ኤርትራ ይኣምኑን እዮም ክንደይ ተጋሩ ኣምፅ ኢካ ኩሎም ናፅነት ኤርትራ ዝኣምኑ ማለት እዩ እቶም ኣምሓሮም ፃ እዮም ከምኡ ሕጂ ንሕና እቲ መቃልስትና ዝኾነ ትንፈልጦ ህዝቢ እዚ ህዝቢ ትግራይ እዩ ማለት እዩ ህዝቢ ትግራይ ማለት ከዓ እቲ ብልኡላውነትካ ዝኣምን እቲ ምሳኻ ክነብር ዝደሊ ተላዚቡ ከም ጎረቤ እንተደ ኮይኑ እሱ እዩ ትንዓነ ህዝቢ ኢትዮጵያ ንብሎ ክንሰርሕ እንተደ ኮይና ማለት እዩ ካብ ትነፅብካ ምስ
1: ካልኦትተደናጋሪ ክትኸውን ህዝብን ፖለቲካዊ ስልጣን ዝሓዘ እ ዝመርሕ ንህዝቢ ዘመሓድሮ እቲ
0: ፖለቲካዊስልጣንበዓል ደብረፅን በሎም እቶም ወያነ ትግራይ እቶም ስልጣን ሒዞም ዘለዉ ኣብ መቐለ እሳቶም እዮም ህዝቢ ትግራይ ዝውንኑ እሳቶም እዮም ስልጣን ዘለዎ ንሳቶም እዮም ብሽም ህዝቢ ትግራይ ዝሰርሑ ዘለዉ እቶም ካልኦት እኮ መሳርሒ ናይ ኣብሽ ኣሕመድ ኮይኖም እዮም ኢዶም ሂቦም ገብታቸው ረዳእ በሎ ዋላ ደብረፅን በሎ ዋላ እቶም ምስኦም ዘለዉ ኤርትራውያን ንባዕሎም
1: ኦኬ ፅቡቅ ሓረ ግርም እሞ ከምዚኣ ገርና ክሳይ ከነብላ ሓፃር እስኪ ናይ ገለ ሰለስተ ደቂ ዝኸውን እንተገሊፅካ ማለት እዩ ብዛዕባ ስኒት እዛ ኤርትራዊት ሞዴል ናይ ስነ ፅባቅ ትኸይ ዘላ ኣብዚ ክልተ ነገራት ኣሎ ኤርትራውያን እዛ ሰብ እዚኣ ፕሮጀክት ኣለዋ ፕሮጀክት ዳታ ከዓኒ ብዛዕባ ናይ ዳውን ሲንድሮም ሓታ ዘለዎ ካብኡ ብምብጋስ በዚ ናይ ፅባቀ ጌራ ተጠቂማ መጀመርያ ንሓታ ካብኡ ንኤርትራውያን ኢላ እትብ ዘላ ግን ብዛዕባ ኣብ ሊብያ ዘለዉ ጥራሕ ዘይኮነስ ብሓፈሹ ብዛዕባ እሱራትን ብዛዕባ ስያም ክትዛርብን ብዛዕባ እዝን ክትብል ኣለዋ ንሳ ብምባል ምስኣ ኣዛሚዶም ዝዛረብለዉ ብዙሓት ኤርትራውያን ብፍላይ ዋላ ናይ ደለይቲ ፍትሒ ማለት እዩ ተቃለሲ ንፍትሒ ኣብዚኣ ሕጥር ዘለት እንታይ ርኢት ኣለካ ኣብዚ ከመይእንታይ ክትሓወስ ኽእል ከመይ ገር ክትሓወስ ኽእል ወይ ከመይ ገር ክፍል ኽእል
0: እንታይ ይብል መስለካ ሓዊ ተስፋይ ኤርትራውያን ዚ ስኻእታ ትፈልጣ ቤተክርስትያን ሳናትካ ኣብኣ ክትቅዱስ ተኣቱ እንታይ ገደሰካ ኣብዚ ተኣቱ እዚኣ ንዲኣታትካ ሓንቲ ይብሉካ ሸይጣን ሕጂታ ቆልዓ ንዓኣ ሊድ ዝገብራ ናታ ዝመርሕዋ ሰባት ኣለዉ ብከመይ ትዕወት እንታይ ተገበረ እንታይ ተተኸድነት እንታይ ተበለት ምሻ ለካ እዚ ንሕና ኣብ ሶሻል ሚድያ መፅና ንብሎ ኣይኮነን ሕጂ ብዛዕባ ኣብ ሊብያ ዘለዉ ንሕና ደይ ገበርናዮ ካብኣይነ ንፅበ ዘለና ማለት እዩ ኣብ ክምዚ ደረጃ በፂሓ ሲ ከምዚ ክትገብለን ክትብል ኣለዋ እንታይ እሞ የዕውታ ድዩ ኣይዕውታን እሱ ክትርኢ ኣለዎ እዚ ተኸዲናቶ ዘላ ንዓና ይውክልን ዘይዕውታ እንተኮይኑ ስለምንታይ እቲ ዲዛይነር ተሰሪሑ እዚ ተኸደኒ ኢሉዋ ብኣያ ሞ ምዝ ኩሉ ኣበና ደረጃ በፂሓ ኣብ ቀዳማይ መድረክ ተሰሪዓ ትኸይድ ዘላ እያ ንዕና ዲና ኣብ ከምዚ ብፅሕናዮ ወላ ተኻሊ ህዝቢ ዓለም እዚኣ እኳ ናይ ወድልድ እያ ወድልድ ፅባቀ ናይ ዓለም እያ ናይ ኤርትራ ኣይኮነትን ንኤርትራዊት እያ ግን ንፅባቀ ዓለም እያ ትወዳድር ዘላ ሕጂ ንሕና እቲ ዝኾነ ነገር ክትሪኦ ከለና ናይ ግዲ ኖኖ እዚኣ ሕማቅ እያ ኣነ መዲፀልካ ኣለኹ እዚኣ ኢለካ ኣለኹ ከምዚ እንዳተባሃለ ዝኸይድ ህዝቢ እዩ ማለት እዩ። ኣነ ናይ ህዝቢ ኤርትራ ሕጂ በቃ እዚ ሰሚዕካ ሓደ ዝኾነ ቪዥን ዘለዎ ኣይኮነን። እዚ ዝብልካ ናይ ምጉጅጃል ነገር እዩ። ናይ ሊብያ ንሕና ኢና ክንሰርሖ ዘለና ንሓንቲ ኣብ ናይ ፅባፈ ዓለም ትወዳደር ዘላ ሳ ኦ ህዝበይ ኢላ ኣብኡ ከተእውሲ እንታይ እቲ መልእኽቲ
1: ፅቡቅ ኣነ ውንቲ ርእቶ ኣብዚ እንታይ ክብል ደለ ክቡራት ሰማዕቲ ሬድዮ ኤርትራ ምስ ሬድዮ ኤርትራ ኹም ዘለዎ ምስ ሓው ከራር ህያቡ ካብ ኣሜሪካ ኣብዛ ናይ መወዳእታ ብዛዕባ ናይ ስኒት ክተሓወት ዘይብሉ ህዝቢ ኤርትራ ክንድቲ ንዓኣ ዝሃባ ክንድቲ ስኒት ዝህባ ዘሎ ንፍትሒ ብዛዕባ እሱራት ብዛዕባ ስዱዳት ዘለዉ ድሕር ኮይኑ ክንድኡ ዝኸውን ድምፂ ክህብ ክኽእል ኣለዎ። ተዘይኮነ ግን ስኒት ዓወት ስኒት ዓወት ህዝቢ ኤርትራ እዩ። ስኒት ሕጂ ትገብሮ ዘለካ ብዛዕባ ናይ ፕሮጀክት ንመፃኢ ንኤርትራዊ ጥራሕ ዘይኮነ ዝተላይ ንኣፍሪቃ ዝብል እያ ሕጃቱ ዘላ። እዚ ክትዕወት ዝያዳ ጎስጓስ ዝያዳ ድገፍ ክግበረሉ ክትዕወት ከዓ ተስፋ ንገብር ከም ኣነ ማለት እዩ። ህዝቢ ኤርትራ ግን እቲ ዝህባ ዘሎ ድምፂ እዚ ሚልዮናት ዝህባ ዘሎ ክንድኡ ድምፂ ነቲ እሱርን ነቲ ፅጉምን ሲሃምን ከም ሲሃምን ዝመሰሉን መዓት ኣዋልዳ ኣብ ሰባት ዓመፃ መዓት ደቂ ኣንስትዮ ሂወተን ዘይከይተፈልጠ ዝሓቀቀ ጠፋኣን ኣለዋ በሸሓት ካብ ማእሰርቲ ኣለው። ነዚኦም ክወፁ ግን እቲ ድምፂ ማዕረ ንስኒ ዝተዋህበ ነዚኦም ከዓ ክውሃብ ኣለዎ ዝብል ርእቶ ኣለና። ኣነ እዚኣ ካስኻ ገለ ክልተ ቃላት መሊካ ተዓፅዋ ትኮንካ ከዓ ገባ ክንዓፅዋ ንዓፅዋ
0: ናና ኣነ እውን ንሳ ምሳኻ ኣለኹ ኣነ እውን ክትዕወት እየ ዝምነ እታ ዝበልካ እሳያ እታ መእሰሪት እሳያ ክንድቲ ንዓ ንገብሮ ዘለና ሓገዝ ነቲ ካልእ ጉዳያትና ሰሚርና ሓዲርና ክንሰርሓሉ ጥራሕ እዩ ዘለና ባዕልና ኢና ናና ጉዳይ ክነዕውቶ ንኽእል
1: ግርም ፅቡቅ ሕራይ እሞ ክቡራት ሰማዕቲ ረድዮ ኤርትራ በደባትና ኣብዚ እቲ ግዜ ምቁር ዝያዳ ክንዛረብ ዝያዳ ክንብል ምክኣልና እታ ግዜ ግን ፀባብ ስለዝኮነት ካብኡ ላዕሊ ክንከይድ ስለዘይንኽእል በዚኣ ኢና ክንገብራ ይቀኒየለይ ክቡር ሓው ከራር ህያቡ ካብ ኣሜሪካ ኣብ ቀፃላይ እውን እዚ ዝያዳ ክነስፍሖ ዝያዳ ክነምፀሉ ኢና። ክቡራት ሰማዕቲ ሓው ከራር ህያቡ ኣብ ኤርሳት ከም ጋዜጠኛ ዝሰርሕ ከምኡ ከዓ ናይ ጌሌድ ሜድያ እውን ኣዳልዩ መደባት ዘካይድ ዘቃርብ እዩ። ስለዚ ኣክቲቪስት እዩ ደላይ ፍትሒ ከዓ ናይ ነዊሕ ዓመታት ተመክሮ ዘሎ። ስለዚ የቀኒየለይ ክብረት ሃበለይ ብሽም ረድዮ ኤርትራን ሰማዕታን ሓው ከራር
0: የቀኒየልና ታንክ ዩ።